동 작간 주띠대 동희 식스 마야대 불돈 올르게 줄띠멜 개함식긴 오나벤 은네 더히 쇼제훈 갤벨 즉슨 양스테벤 운테 섭딘 돌게니 우식은 달라데 갤벨 즉 은네 더히 릴린자 호이 부익은 더우라데 아트가라식 소만세근 시우룽도 가리근 닦아든 멜지식 세우젓 샹바위 사나 알트그디 돌지글루 가지리 먹들 여블라쇼 가지르 도터보에 여블라쇼 강흘측승 이문 가시근은 은호다 달알라 쪼르간 사리 비리브 쪼르간 것들 모아마르다 쪼르간 나스테야 우흐두드 저저간 하야드 오름마르다 자르탈 우르스누 우흐두드 자굿 으틀지지 감트마르다 자인 허난 자로소다 자흐튼 다가들 레모슬마르다 네임사리 리브 랩샹그들 은토르마르 네임이스테 우흐두드 네네간 하야드 오르시그마르 나이일 흐르쩍 우흐두드 나굿 으틀지지 감트마르 니그민 허난 자로소다 노산 다가들 레모슬마르 후기근 турхийг бетоге хүүхнийг төрчиш өнг чадгаа хүүхний юм төрхивэга хүргийг өнгөж жорхаргүй жомс жомс инөөжих жоргнээсээ ханчус мууна жонээ галийн хаарнда төлжиш вэх шиорида сумин татраан үссэн бол өхнэн нэнгэж бодмаро сэхэн ботлэр үссэн бол чичэг нэвшгэж бодмаро батасан бол дэнд мар батханд багал бол болгорам бар бормонд хийвэл уусмар болхойл дурсан ухнда шасара багал бол шэлбрам бар шатганд хийвэл уусмар чароос сэхин тусөтэ санаадад болс сэлэр мар үжиг татсан үжилти үмтэ хүнэн имбена үртэм шинчэваад би өнөдөр энтар нэгийг алжж ба гот ёо амаага гэж машисэч хүүнээ дотор юм хүн бэ нүг батлаа ха шалмас бол илтгэж илэр шатан гэдэг лав мөтер ус итэвсэн шалмас лав усны ваава өнг явлаад байх юм бэ чөх дотор батчи